ማፈነ የሚበር ደስበነ ሚድል የከሰር በማላም ቲከታ ዱክተር ክላሊ ጃውነም ክላሊ ጃውነም ክላሊ መንቲና መናውነም ክላሊ ክላሊ ጃውነም ክላሊ መንቲ